This is CKSW 90.9 FM Calgary, Alberta. You are listening to the voice of Ethiopia. እንደምንከረማችሁ አድማጮቻችን የዛሬውን የቅዳሜ ማለዳ ፕሮግራም እስከ 9 AM እንዘልቃለን አብራችሁን ሁኑ አበበ ተካ ወፊቱ እያለ ያዘመልን ነው ያንን የሚቀጥለው BBC ያለም ዜና ይሆናል ወደ አበበ ተካ ወፊቱ

0: አል በዛሬው ፕሮግራማችን በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ትናንት በችሎት ወቅት ስለተፈጸመ ግድያ
1: ይዞት የተነበረው ሽጉጥ ነው ሁለቱንም ዳኛውንና ባለቤቱን ተኩሶ እንደገደለ ነው።
0: ጦርነት እየበጣጠሰው ያለውን ምስራቅ አፍሪካን በሙዚቃ ሊያስተሳስር የሚተጋው ኢትዮጵያዊ ሙዚቃ ሰው መንገዳችን ነው።
2: ዌስት አፍሪካ የራሳቸውን ኦፈርስ ያደርጉ አፍሮቢት ያሉ ሳውዘርን አፍሪካኖች ደግሞ አፍሮ ሃውስ እና ማፒያኖ ያሉ ኦፈርስ ያደርጉ ዌስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በተፈጸመው ጥቃት ለተጎዱ ወገኖች ሀዘናቸውን ገልጸዋል። ማምሻውን ጽፈት ቤታቸው ያወጣውን መግለጫ የተመለከተ ዘገባ እናስቀድማለን።
3: ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቸው ህይወታቸውን ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሀዘን ገልጸዋል። ይህ ጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገብኩት ባላቸው አውንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃን አብራርቷል። አሁን ከመሻሸ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ጥቃቶቹ የአገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭትን ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመልክቷል። ጥቃቱን ተከትሎ ቢቢሲ በአርሲ ዞን የሚገኙ ወረዳዎች ባለስልጣናት ስለ ጥቃቱ ቢጠይቅም መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙና የሃይማኖትም ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸሙ የቆየው ጥቃት በርካቶች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድን የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አንዳንድ የአገሪቱ ኃይሎች ከኤርትራ ጋር እንደፈጠሩ ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴም አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶች ሲፈጸሙ ነበር ሲል ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ካለ በኋላ የጸጥታ ኃይሉ ግን እቅዳቸውን ማክሸፉን ገልጿል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኝ አዋሳኝ የአማራ ክልል አንዳንድ አካባቢዎች ላይ ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎችም እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል ብሏል። ከዚህም በተጨማሪ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ ይላል መግለጫው፣ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከሩና አለመሳካቱንም ይገልጻል። ከዚሁ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀደም ብሎና ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀው ነበር።

0: እኛም እንግዲህ እዛ ያሉት የአካባቢ መስሪያ ቤት ደውለን እንዳረጋገጥ ነው ትናንት ማታ ክስተቱ ትናንት ወደ 4 ሰዓት አካባቢ ነው ተከሰተው። ወልመራ ወረዳ ፍርድ ቤት እና ተጠርጣሪው አቶ አቅናው በቀለ የሚባል ሲሆኑ እዛ ፍርድ ቤት የቤተሰብ ክርክር ጉዳይ ነበራቸው። ከዛ በፊት ከባለቤታቸው ጋር ክርክር ነበራቸው እና ፍቺ ተፈጽሞ ነበረ። ከዛ በኋላ የንብረት ክፍፍል ላይ ሲከራከሩ እንደነበረ ነው። ትናንትና ቀጠሮ አፈጻጸም ላይ እንዳለ ነው የተረዳ ነው ማለት ነው። የንብረት ክፍፍሉ አፈጻጸም ቀጠሮ ነበረ። በዛ ሰዓት ችሎት እንደገቡ ተጠርጣሪው እና ባለቤቱ ችሎት ላይ እንዳሉ ወይዘሮ አልማዝ መኮንን የምትባል ባለቤቱ እና ችሎት ላይ የነበሩ ዳኛ ወይዘሮ ወርቄ ፈቀሳ ባሉበት በዛ ሰዓት ብይኑን እያነበቡ እያለ ይዞት የነበረው ሽጉጥ ነው ሁለቱንም ዳኛውንም እና ባለቤቱን ተኩሶ እንደገደለ ነው። የውሳኔውን ውጤት ደስ ስላላለው በውሳኔ ከዛ በተነሳ ነው እንግዲህ መግደል የቻሉ እንደዛ ነው ተረዳ።
1: ምናልባት ከዛ በኋላ ተጠርጣሪውስ በምን አይነት ሁኔታ ላይ ነው ያለው? ተይዘዋል ወይስ እንዴት ነው ያለው ሁኔታ?
0: ተይዘዋል። በዛው ሰዓት በራሱም ተኩሶ በሌላው ደግሞ በሌላ ፍለታማ መሳሪያ በጩቤም ራሱንም ወቅቶ ሊያመልጥም እየሞከረ ተይዞ ከዛ በኋላ ወደ ሆስፒታልም ተወዞ ነበረ። ዛሬ እንደሆነ ደግሞ ወደ ጳውሎስ ሆስፒታልም ተልኮ በሪፈር እዛ እየታከመ በፖሊስ ክትትል ሆኖ ሕክምና ክትትል እያደረገ እንዳለ ነው።
1: ስለዚህ ራሱንም የማጥፋት ሙከራ አድርጎ ነበር ማለት ነው?
0: አዎ፣ በዛ ሰዓት ራሱንም በቃ ይህንን ድርጊት እንደፈጸመ ራሱንም ለማጥፋት ሞክሮ ነበረ። ግን ተርፎ ዋና እንግዲህ ምን እንደምን ውጤቱ በሐኪም የሚረጋገጥ ይሆናል ማለት ነው።
1: እንደው ለማምለጥ ሲሞክር እሳ በእርሱ ላይ የተፈጸመ ተኩስ አለ? ምናልባት ከጸጥታ ኃይሎች የእንደዛ አይነት ወሬዎችም በሶሻል ሚዲያ ላይ ስለተመለከትን ማለት ነው?
0: አይ፣ እንደዛ አይነት ምንም እንዳልነበረ ነው እዛ ላሉ ደውዬ እንዳረጋገጥኩ። ራሱ ላይ ነው ራሱ ሽጉጥ ነው ራሱ ላይ እንደተኮሰ እና ከዛ በኋላም ደግሞ በጩቤ ነው ራሱን የወጋ እንደሰማው እንጂ ሌላ የጸጥታ አካላት ወደሱ የተኮሱት ምንም ነገር እንደሌለ ነው።
1: ምናልባት እንደዚህ ችሎት የሚገቡ ግለሰቦችን ባለጉዳዮችም ይሁኑ ሌሎች አካላትን የመፈተሽ ልምዶች የሉም ማለት ነው? ከዚህ ድርጊትም ጋር በተያያዘ የተደረጉ የተጀመሩ እርምጃዎችም ካሉ ይንገሩን።
0: አዎ፣ ከዚህ በፊት እንግዲህ ፍርድ ቤቶች ጥበቃዎች አሉ፣ የሚጠብቁት አሉ። እዛ ሰው ተፈትሾ ነው የሚገባ። በዛም በተጨማሪ ደግሞ ችሎት አስከባሪም ደግሞ ፖሊሶች አሉ። እነሱም በተጨማሪ ችሎት ሰው ሲገባ ልፈትሹ እና ሰላም የችሎቱን ሰላም አረጋግጦ የፍርድ አሰጣጡ ሰላማዊ እንዲሆን እንደዛ ነው ልምዱ ያለ። እንደዚህ አይነት ክስተት እንግዲህ ሲደረግ በጣም የሚያሳዝን ነው። ለወደፊት ግን ፍርድ ቤቶች እዚህ ላይ በጣም እንደሚሰሩ ጠቅሳለ። ይህን ጉዳይ በተመለከተ እዛ ሰውየው እንግዲህ የጤንነቱ ሁኔታ በሕክምና ተከታትሎ መጨረሻ ላይ እንደሆን ይከታተላል እዛ ያሉ እንትን ፖሊሶች። ሌላ ደግሞ እዛ ጥበቃ ላይ የሚሰራ የፍርድ ቤቱ ጥበቃ አለ። ጥበቃውና ችሎት አስከባሪዎቹ እዛ ተጠርጥሮ ተይዞ ያሉት ምርመራ እየተካሄደ ነው ማለት ነው። ጉዳይ እንዴት ነው መሳሪያ ይዞ መግባት እንዴት ነው የቻለው ድርጊቱን እንደተፈጸመው እና ሰውየውም ከታከመ በኋላ ወደ ህግ ይቀርባል ማለት ሰዎቹም እንደዛ ነው። ምርመራ ተጀምሯል ማለት ነው እዛ።
1: አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በሞቃዲሾ ለሁለት ቀናት የቆየው የግጭት ጋብ ማለቱ ተዘገበ። የመንግስት ወታደሮችና የተቃዋሚ ፖለቲከኞች ደጋፊ ሚሊሻዎች ሞቃዲሾ ውስጥ ለሁለት ቀናት ከተጋጩ በኋላ የሶማሊያ የጸጥታ

0: ኃይሎች ችግሩን በቁጥጥር ስር ማዋላቸውን የሀገሪቱ ማስተዋቂያ ሚኒስቴር ገልጿል። በሳህራ በረሃ ውስጥ እየተጓዙ ሳሉ መኪናቸው የተበላሸባቸው ቢያንስ 50 ሰዎች በውሃ ጥም መሞታቸው ተዘገበ። ተጓዦቹ በማሊ የሙስሊሞች ፌስቲቫል ላይ ታድመው እየተመለሱ ነበር። መንገደኞቹ በኒጀርና በአልጄሪያ መካከል ከመትገኘው ቁልፍ ስፍራ አሳማካ በ80 ኪሎ ሜትር ርቀት ላይ ሳሉ ውሃ እንዳለቀባቸው ተገልጿል። የቻይናው መሪ ጂ ጂንፒንግ ከሰባት አመታት በኋላ ለመጀመሪያ ጊዜ የረጅም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገበ። ፕሬዝደንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 መሆኑ ታውቋል። በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ ማጋለጡ ተነገረ። ጦርነቱ በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገልጿል። ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅላት መጠየቋ ተነገረ። ዜናዎቻችን እነዚህ ናቸው። በመቀጠል ወደ ሙዚቃ ባለሙያ ነው ምን ሄደው። አንድ የሙዚቃ ባለሙያ እንግዳለን። ከአዲስ አበባ ወደ ናይሮቢ መጥቶ ለሶስት አመት ግድም ሙዚቃ ላይ ሲመራመር ቆይቷል። የሚመራመረው የምስራቅ አፍሪካ ሙዚቃዎች ላይ ነው። እየፈለገ ያለው ደግሞ አንዳች ቀጠናውን የሚያመሳስል የሙዚቃ ቀለም ነው። ፍለጋው ተሳካለትን? እንግዳችን መልሳለሁ።
1: ጉታ እባላለሁ። ሙዚክ ዳይሬክተር እና ፕሮዲውሰር ነኝ። ይሄ አዲስ የለቀቅነው ፕሮጀክት ኢስት አፍሪካን አንድ ሊያደርግ የሚችል ሊያስተሳሰር የሚችል ካልቸራል ወይም ሶኒክ አይደንቲቲ አለውን ወይ ብለን ሪሰርች በማድረግ ከሪሰርች ነበር የጀመረው። ይህን ሪሰርች ስንሰራ ያገኘ ነው ምንድን ነው ከሙዚቃ ኢንስትሩመንትም ከቮካል ይሄ ከአዘፋፈን ስልትም ከሪትምም ይሄ ከምት ጋር በተያያዘ ለምንና መቼ እንደሆነ ባይታወቅም ስፕሬድ ያደረገ ኢስት አፍሪካንም አፍሪካንም የሆኑ ዘይቦች አሉ ወይም የሚያስተሳስሩን ብዙ ነገሮች አሉ እና ከዛ ሪሰርች ተነሳንና ልክ ምዕራብና ደቡብ አፍሪካ ላይ እንደሚያደርጉት የሙዚቃቸውን ኢኖቬት አድርገው ሞደርናይዝ አድርገው ኤክስፖርት ማድረግ የሚችሉት ሁሉንም ሊያስማማ የሚችል ጥሩ ሞደርን ሚዚክ ወይም ኮንቴምፖራሪ ሚዚክ መፍጠር ከቻሉ በኋላ ነው እና ከዚህ ተነስተን ወደ አንዱ ማያደላ ሁላችንንም ሰብስቦ ሁላችንንም ራሊ ሊያደርግ የሚችል ሳውንድ መፍጠር እንችላለን ወይ ብለን ከዛ ሪሰርች ላይ ኤክስፐሪሜንቴሽኑን ጀመርን። ከሰላሳ በላይ አርቲስት ሚዚሽያን እና ሪሰርቸሮች ተሳተፉበት። ኤክስፐሪመንቱም ፕሮዳክሽኑም አለቀ። ላዩ ላይ ከስድስት ሰባት በላይ ቋንቋዎች አሉ፣ ከመሳይ ስዋሂሊ፣ ከአረብኛ፣ ከአማርኛ፣ ከኦሮምኛ፣ ከሌሶቶ ኤን ሞር ላንጉጆች አሉ። ብዙ ሊድ ኢንስትሩመንቶቹ ውስጥ ያሉት ባህላዊ ኢንስትሩመንቶች ናቸው፣ ግን አቀራረቡ ደግሞ በጣም ኮንቴምፖራሪ እና ሞደርን በሆነ መልኩ ነው እና ዩ ኖ ዌስት አፍሪካ የራሳቸውን ኦፈር ሲያደርጉ አፍሮቢት እያሉ ሳውዘርን አፍሪካኖች ደግሞ አፍሮ ሀውስ እና ማፒያኖ እያሉ ኦፈር ሲያደርጉ ኢስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል። ይኸው እሱም ደግሞ የሆነው ብለን ለማለት የሚያስችለንም ፕሮጀክት ነው ሰርተን እያቀረብን ያለ ነው ማለት ነው።
2: ከባድ ጉዞ ይመስለኛል ሳስበው፣ ምክንያቱም በኢትዮጵያ ደረጃ ራሱ ልክ ፈረንጆቹ አፍሪካ ሲሉ ጨፍልቀው የማየት አባዜ እንዳለባቸው የኢትዮጵያ ሙዚቃ ስንል በጣም ብዙ ነው አይደል? ከዛ ደግሞ አገሮችን ምስራቅ አፍሪካ ብለን ደግሞ ስንገባ ጥልቅ እንደሚሆን እገምታለሁ። እና እሱ ጉዞ አንድ የጋራ ነገር ለማምጣት ፈታኝ አልነበረም ወይ?
1: በጣም ፈታኝ ነበረ። ምን መሰለህ፣ ይሄ ሁሉንም ነገር ላይ ልመልከተው ካልክ እጅግ በጣም ሰፊ ይሆናል። አይደለም የምስራቅ አፍሪካ የኢትዮጵያንም ብቻ በጣም በጣም ምን ልበለህ ሰፊ ነው። እኛ ግን የጀመርነው ምንድን ነው ከብዙ ይሄ ሲዝንድ ከሆኑ ሚዚሽያኖች እና ሪሰርቸሮች ጋር ዲስከስ አድርገን የሚያስተሳስረንን ምንድን ነው ነው ከዛ ነው የጀመርነው። የእኛ ሪትም ነው የምንለው አለ ችክችካ የምንለው ከዛ ነው የተነሳ ነው። ብዙ አርቲስቶች ጠራንና ስቱዲዮ ከሱዳንም ከኬንያም ከኢትዮጵያም ከታንዛኒያም ዝም ብለን አጫውተን ኬት ይመስላችኋል አልናቸው። ደስ የሚለው ሁሉም ሰምተው ጣቴን ከስሬ እዚኛው ነው ማለት አልችልም፣ ግን የኢስት አፍሪካ እንደሆነ ኮንፊደንት ነን ሲሉን ያንን ሰው እንዳገኘ ነው ብለን መተማመን ፈጠረብን። በዛ ዳይሬክሽን ቀጠልን እና ይሄ ሙሉ ፕሮጀክቱን ያንን ይዘን ጨረስን እልሃለሁ።
2: በጣም ደስ ይላል። አሁን አጠገቤ አንድ ኬንያዊ ያለ ዴቪስ ሙዋሳሮ ይባላል፣ የድምፅ ኢንጂነራችን ነው እና የአገሬን ሙዚቃዎች አልወድም ይላል የኬንያ እና ወደ ምዕራቡ በጣም ይሳባል። የራሳችንን ነገር ስላላገኘን ነው ወይስ
1: እሱ የሚለበትን ብዙ ወጣቶች የሚሉት ነገር ነው። ለምን መሰለህ? አፍሪካን ወይም ኢስት አፍሪካን ሚዚክ ከተባለ ዩዥዋሊ በምን መልኩ ነው የሚቀርበው? በትራዲሽናል ሳውንድ ነው። ሞደርን ሲባል ደግሞ አብዛኞቹ አዶፕት ነው የሚያደርጉት። ወይ ሂፕሀፕ ይዘፍናሉ ወይ ሶል ይዘፍናሉ። የሀገራቸውን ዘይቤ መጨመር ሲፈልጉ ደግሞ ላዩ ላይ አንድ ትራዲሽናል ኢንስትሩመንት ወይም ደግሞ ቋንቋቸውን ጣል ያደርጉበታል እንጂ ይሄ ከስር ከስኬሌተኑ ጀምሮ ትሩሊ ኢስት አፍሪካን የሆነ ሳውንድ ቢልድ እናድርግ የሚሉ ፕሮጀክቶች ብዙም አላገኘንም። ሶ ወጣቱ ስፔሻሊ ወደ ውጭ ወደ ምዕራቡ ሙዚቃ ይሳባል የምልበት ምክንያት ለዛ ነው። ከምንም ጊዜ በላይ ጄንዚዩም ሚሌኒያሉም ሞር ከትራዲሽኑ እና ከሩትሱ ጋር ኮኔክት ማድረግ የሚፈልግበት ሰዓት ነው እና ያንንም ሰዓት ተጠቅመን ነው እኛም ይህን ነገር ልናቀርብ የቻል ነው።
2: እዚህም ሌላም ቦታ ሙዚቃ ስንሰማ ኬንያም ይሄ የከሚሴን ይመስላል ይሄ እንትንን ይመስላል ትንሽ እንትን አይመስል የምንላቸው ነገሮች አሉ። በእናንተ ጥናት ከእኛ አገር ጋር ተዛምዶ ያላቸው እንዴ እንዴት እዚህ ሊገኝ ቻለ ያስባሏችሁ የሙዚቃ ምቶች፣ መልኮች፣ ቀለሞች አሉ?
1: እንዴ ከምታስበው በላይ በተለይ የትራቨል የማድረጉና የሙዚቃ ላይ ኢንተረስቱ ሲኖርህ አክሰሱ ሲኖርህ እንደዚህ ኢንፎርሜሽኖችን ለማግኘት በጣም እየተገረምክ ነው የምትሄደው ምን ያህል እንደምንመሳሰል ማለት ነው። አሁን ዌስተርን ላይ ሉዎ ምናምን ላይ የነሱ በጣም ሙዚቃቸው የሚያምር ሙዚቃ ነው እና ከሚጠቀሙትም ስኬል ከአዘፋፈን ስልታቸውም ከዛም አልፎ ደግሞ አሁን ኢትዮጵያ ላይ ለምሳሌ የኛ ነው የምንላቸው የሙዚቃ ኢንስትሩመንቶች አሉ፣ ክራር፣ ማሲንቆ፣ በገና አይደለም? የራሳቸው ቨርዥን አለ እዛ። ራሱን ቁጭ ቅኝቱ ትንሽ ይለያል እንጂ ማሲንቆ ኦሩቱ ተብሎ አለ እዛ፣ ክራር ኛቲቲ ተብሎ እዛ አለ፣ በገና ኦቦካኖ ተብሎ አለ። ከዛ አልፎም ብትወጣም እቁብ፣ እኛ እንቁብ የኢትዮጵያ ነው የምንለው እቁብ እዛ አለ። ጠጅ እዚህ ኢትዮጵያ ነው የምንለው እነሱ ጋር ሙራቲና ይሉታል እንጂ አለ። ከዛው ከሃኒ የሚሰራ ከማር የሚሰራ እና
2: ኦራሌውም ሰሰምቻለሁ
1: አለ አደለ? ኤግዛክትሊ እሱን እኮ ነው የምልህ።
2: አጃጃም አለ አጃጃም
1: ሞልበያ ሞልበያ የሚገርምህ ነገር ጥናቱን ስታደርግ ወይም ኦፕን ስትሆን ከሚያለያዩን ይልቅ የሚያመሳስሉ ነገሮች በጣም ብዙ ነገሮች እንዳሉ ትረዳለህ። እና የሙዚቃም ስልቱ ላይም እንደዛ ነው የተረዳ ነው። የሙዚቃ ኢንስትሩመንቶቻችንም ላይ ያዘፋፍን ስልቶቻችንም ላይ አልፎም መጠጦቻችንም ላይ ምግቦችንም ላይ የሚያመሳስልን ነገር አለ። በእነዚህ ሀገሮች መሀል የሶፍት ዲፕሎማሲውም ዳያሎግም ኮንቨርሴሽንም ብዙ ቻነሎች ኦፕን ስላልሆኑ በየራሳችን በር ዘግተን እየሰራን ስለሆነ ኢንፍሉዌንሱም ደግሞ ካለ ከጎረቤት ሳይሆን ከሩቅ ከባህር ማዶ ስለሆነ ነው እንጂ እነዚህ ቻነሎችን መክፈት ከተቻለ የኔም ካምፓኒ እዛ እንግዲህ ኬንያ የከፈትኩት ዳራጃ ነው የሚባለው። ዳራጃ ማለት ድልድይ ማለት ነው። ካምፓኒውን የከፈትኩበት ምክንያት ድልድይ ብሪጅ ለማድረግ ነው። እነዚህን ካልቸሮች፣ ኮንቨርሴሽኖች እና ዳያሎጎች መፈጠር እንዲችሉ የኢስት አፍሪካን ኤሰንስ ሙዚቃውን ይሄ ምንድን ነው የሚባለው ፊሊንጉን ያለውን ለመፍጠር ግን ስፔሲፊካሊ ከዚህ ሀገር ነው ብለህ መጠቆም ልትችልበት የማችለው አይነት ሙዚቃ ነው ለመስራት የሞከር ነው። እስቲም እንግዲህ እናንተም ሰሙትና
2: እናጫወቱ
1: ትናግሩናላችሁ።
2: እሺ፣ እናጫወቷል። እዚህ ሀገር ይሄ ሙዚቃ የእኛን ሀገር ይሄን ይመስላል በሚል ደረጃ ያስገረሙ ምስሎሾች አሉ ምታስታውሳለህ?
1: በተለይ ይሄ ኖርዘርን ኬንያ ብታየው ከኢትዮጵያ ሳውት ጋር ይመሳሰላል። የኢትዮጵያ የኢስተርን ሙዚቃዎች ከሱዳን ጋር ይመሳሰላሉ በጣም። የኖርዝ ኢስት ደግሞ ለምሳሌ ሱዳን ይሄ ሀዳንዳዋ ቤጃ የሚባሉት ትራይቦች ሙዚቃ ብታየው ከኤርትራ ዌስት ኤርትራ ጋር ካለው ሙዚቃ ጋር በጣም ይመሳሰላሉ። እኛ ሀገር ችክችካ ብለህ ደግሞ የምንጠራው ሙዚቃ ብዙ ጊዜ ይሄ ጉራግኛም ላይ ያለ አማርኛ ሙዚቃም ላይ ያለ እሱን ብትመለከተው አሁን ምንድን ነው ይሄ ታንዛኒያ ላይ ምድዋራ ከሚሉት ጋር ሴሻልስ ሞሪሻስ ላይ ሴጋ ከሚሉት ጋር ኮስታል ኬንያ ላይ ደግሞ ቻካቻ ከሚባለው ሙዚቃ ጋር ተመሳሳይ ነው። ቴምፖ ሊለያይ ይችላል እንጂ ወይም ኤነርጂው ከፍ ወይም ዝቅ ይላል እንጂ ተመሳሳይ ምት ነው።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም ቢቢሲ ኒውስ አማርኛ የፌስቡክ ገጻችንን ጎብኙ። ሰኞ ምሽት እስክንገናኝ መልካም ቆይታን በመ

This is CJSW 90.9 FM, Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 10 minutes. አድማጮቼ ከአስር ደቂቃ በኋላ ከአየር እንሰናበታለን። ሳምንት እስክንገናኝ በየነ ነኝ። ደህና ክረሙ።